አድማጮቻችን እንኳን ለሳምንት እሁድ አደረሳችሁ ያልኩኝ፣ ዛሬ ቅዳሜ ከሰባት ጀምሮ እስከ ዘጠኝ ያለውን የሽክሽክታ ዝግጅት በቅደም ተከተል ላስታውቃችሁ ወዳለሁ። እንዴት ነበር ሳምንታችሁ? ቫንኩቨር እንዴት ነው? የፊፋ ቀን በትላንትናው ዛሬ እኔ ቫንኩቨር ከተማ ስላለሁኝ በጣም በየቦታው ብዙ ሴሌብሬሽን ይኖራል፣ ቀይ በቀይ ሆኗል። በጣም ደስ የሚል ሙድ ያለው ሌሎች ከሌላ ዓለም ወይም ክፍለ ሀገር የመጡ ጓደኞቻችን ጭምር እዚህ አሉ። በጣም ጥሩ ነው። እኔ ግን ዛሬ ከሰባት እስከ ዘጠኝ ዘጠኝ ሰዓት ላይ ደግሞ ጨዋታ አለ። እሱን ደግሞ ለመመልከት ወጣ ብላችሁ ወደ ቫንኩቨር በርናቢም ሌሎችም በየሲቲው የተዘጋጀ ይኖራል። ግን ወደ ቫንኩቨር ሳይንስ ወርልድ ሳይንስ ሴንተር አካባቢ ትመጡ በጣም ደስ የሚል ነው። በጣም በጣም ደስ የሚል ሁኔታ ነው ያለው። ከቀን ጀምሮ እያየሁ የነበረ እዚህ የሆነ ስብሰባ እስከምገባ ድረስ ማለት ነው። አድማጮቻችን ወርቁ አያሌው ነኝ፣ እንዳው ለመግቢያ ያህል ነው። ስለዚህ ያለኝን ዝግጅት በቅደም ተከተል ላስታውቃችሁ እወዳለሁ። በመጀመሪያ አንድ ሙዚቃ ካሰማ በኋላ በሚቀጥለው አንዳንድ የራሴ መግለጫዎች ይኖሩኛል። በሀገራችን ሁኔታና እንዲሁም በዚሁ በከተማችን ወይም አንዳንድ ነገሮች ኢንፎርሜሽን ነው። እንግዲህ የዋናው የዚህ ሬዲዮ ዋና ዓላማ ኢንፎርሜሽን ኤንድ ኤንተርቴንመንት፣ በማንኛውም የፖለቲካ ድርጅት ወይም ሃይማኖት ዘር ሳይለይ ሁሉም ሰው መጥቶ መሳተፍ የሚችልበት ነው። ነገር ግን አንድ ነገር አለ፣ የግለሰቦችን ስም መንሳትና ማብጠልጠል ማይቻልና እንዲሁም ደግሞ በጋራ ሆነን ጥቅም ላለው ለኮሚኒቲያችን የሚጠቅምን ነገር ካለ በጣም ደስ ይለናል። ቢዝነስም ካላችሁ ለኢትዮጵያኖች፣ ለኤርትራኖች ያለ አንዳንድ ጥሩ ነገር ካላችሁ እሱን ነገር ለመግለጽ ትጋበዛላችሁ። አንዱ ይህን ነገር በመግለጽ ሲወድ፣ ሁለተኛ ዛሬ ለየት ያለ ስፔሻል ፕሮግራም ሊኖርን ይችላል። ከአቶ ፍሬሶ ጋር በአንዳንድ ሁኔታዎች ላይ እንነጋግራለን። እሱ ወደ በኋላ ትሰሙታላችሁ ማለት ነው። ያው ከሀገራችን ተጨባጭ ውጪ አይሆንም። ኳርተር ቱ ኤት ሲሆን አፍሪካ ማማ በሚለው ሙዚቃ ያው ጀባላችኋለሁ። ከዛ በኋላ የመዝናኛ ፕሮግራማችን ይሆናል። አንዳንድ ነገሮች በመሀል ካሉ ምደውሉም ካለ አንዳንድ ነገሮች ካሉ ያንን እናሰማለን። ስልክ ቁጥሬ ደግሞ 604-600-4657 ይሆናል። 604-600-4657 ይሆናል። ወርቁ አያሌው ነኝ። እንግዲህ በመጀመሪያ ጀባል በላችሁ እስቲ፣ ወዴት ልውሰዳችሁ? ጎጃሜ ተብዬ የሚለውን አዲሱን ዘፈን የእህታችን ዘፈን እናዘፍናለን። ይሄም ደግሞ እነው

0: the news are getting you down or you're tired of scrolling on your phone, Massey Books is the one-stop shop for you. A 100% Indigenous-owned business that is committed to giving back to local charities, community initiatives, and organizations, Massey Books has a vast selection of rare and unique books, as well as a diverse range of books that are from underrepresented authors. You can shop online at masseybooks.com or visit their store on 229 East Georgia Street in Chinatown. They are open 7 days a week from 10 a.m. to 6 p.m. Wednesday to Saturday and 12 to 5 from Sunday to Tuesday. Their friendly staff would love to give you a hand to find your new favorite read. Are you looking to decolonize your self-care routine? Take a trip down to Sisters Sage for a variety of handmade soaps, bath fizzies, smudge sprays, and salves infused with traditional plant medicines. Sisters Sage is an award-winning local Indigenous business run by Tsimshian and entrepreneur, activist, and community builder Lynn Marie Angus and her dog TJ. Passionate about crafting wellness products that are respectful of the land we live on, Sisters Sage is committed to a heart-centered approach to self-care as well as our collective healing. Located on 1312 Kingsway, you can drop by from Monday to Saturday from 10 a.m. to 6 p.m. See you there.
1: አድማጮቻችን ወርቋያለው ነኝ ከዚህ ከCITR 101.9 FM Vancouver BC Canada በጣም ይቅርታ ስልክ እየተደወለልኝ ነው እንግዲህ እንደምታቆት በአግራችን ተጨባጭ ሁኔታ ላይ በሰሞኑ ያለው ጉዳይ በጣም የሚያሳዝን ልብ የሚሰብር ባለፈው ሳምንት ለሳምንት ሁላችንም ልባችን የተሰበረበት ነው ምክንያቱም በአርሲ የሆነው ነገር በጣም በሁሉም ቤት በማንኛውም ቤት አብዛኛው ወነተኛ ስለሰው የሚያስብ ሃይማኖት ብቻ አይደለም ሙስሊሙም ክርስቲያኑም ድምጹን ያሰማበት ነው ምናልባት የብልጽግናውን ልጆች ይሄንን ተልኮ ይሄን ነገር ካርጉ ውጪ የብዙዎችን ልብ የሰበረ እንደሆነ በርግጥ ይገባኛል ስለዚህም ዛሬ በጣም ለየት ባለ መንገዱ ላቀርብላችሁ ሞደው አንድ ሙዚቃ ያጫወትኩኝ ስለዚህ ጉዳይ ስለ አርሲም ሆነ በኦርቶዶክስ አካባቢ ያለው ሁኔታ በአገር ቤት ውስጥ ያለው ሁኔታ ምንድነው ዝምታው ምንድነው ጸጥታው ይሄ ነገር የሚቆም አይደለም ካላስቆም ነው ቆም ብለን የሚቆም አይደለም እንዴ ስለዚህ ይሄን ነገር በሚመለከት እስቲ እንግዳለኝ ወደዛ እንሄዳለን ከዛ ፊት እስቲ ዋኔ የሚለውን ሙዚቃ ጀባለ በላችሁ ዛሬ ያው ሙዚቃ በሽ ነው በስፖርት ላይ ያላችሁ ሄድፎናችሁን በመሰካት ልታዳምጡ ትችላላችሁ አንዳንድ ሄድፎን መደወልም ትችላላችሁ ዘፈን ምርጫችሁ እንግዲህ እንዳይቋረጥ ይያልኩኝ ወደ ዋኔ ሚሊዮን አንድ ሙዚቃ ያጫው ወደ እንግዳዬ ይሄዳለሁ እነሆ

0: አድማጮቻችን ወርቋ ያለው ነኝ የሰማችሁት ዋኔ ዋኔ በሚል ተጫወቱ ዘፈን ነው። ብዙ ትርጉም አለው። ብዙዎቹን ዘፈኖቹን ስናቸው ትርጉም አላቸው። ስለዚህ ማዳመጡን በውስጥ እንትን ማለት ጥሩ ነው። እስቲ በመስመር ላይ እንግዳለኝ። ጤና አስጥልኝ
1: ወርቁና መላው የሴክሪታሪ አድማጮች እንደምሰነበታችሁ።
0: በጣም ጥሩ አቶ ፍሬሶ፣ በጣም አመሰግናለሁ እዚህ ሬዲዮ ስቴሽን ስለመጣ። በመጀመሪያ እንግዲህ የሀገራችን ተጨባጭ ሁኔታዎችን በሰሞኑ የተከሰተውን ታውቃለህ። እስቲ የአርሲ ግድያ ጭፍጨፋ፣ ኦርቶዶክስን ጭፍጨፋ በተመለከተ ብዙ ሀሳቦች የተሰጡ ነው። ይሄ በእርግጥ የታየ ነው። መቼም አልተጨፈጨፉም ማለት መከራራት አይችልም። መንግስትም ራሱ ለምርጫ ማደናቀፊያ ነው ብሎ የውሸት መግለጫ ሰጥቷል። እና ይህ ሁልጊዜ የአሁኑ በአርሲ ጭፍጨፋ ብቻ፣ ከዚህ በፊትም በባሌም በሌሎችም ቦታ የዚህ የኦርቶዶክስ ምእመናቶች አባቶች መነኩሴዎች እየተገደሉ እየተጨፈጨፉ እንዳናቃለን። ይህ በአሁን ሰዓት እንዲህ ገኖ የወጣበትና ደግሞ በብዛት በቃ በሙሉ ልብ አይተሃል፣ ቤተ ክርስቲያኑ ላይ ዘለው በመውጣት በማቃጠል ሰዎችን በማረድ በመግደል በጥይትም የተደረገ ነው። እና ይህ ነገር እዚህ ደረጃ ሊደርስ የቻለው የኦርቶዶክስ ቤተ ክርስቲያንስ ከዚህ ፊት ላሉት እርምጃ ስለወሰደች ነው ስላልወሰደች ነው ወይስ ምንድን ነው? እስቲ ብታብራራለን።
1: እንግዲህ ሁለት ነገሮችን እዚህ ላይ ማየት ያስፈልጋል። አንደኛ ምርጫ ለማደናቀፍ ነው የሚለው ኦህዴድ ብልጽግና በመጀመሪያ የምርጫ ፕሮፓጋንዳ ለመስራት አስቦ እንዳደረገው እንጂ ምርጫ ለማደናቀፍ ማንም ይህንን የእነሱን ምርጫ ከጉዳይ የቆጠረው ሰው የለም። ስለ ምርጫ ብዙ መናገር እንችላለን። ስለሰሩት ሚስ በዓለም ላይ ካሉ ምርጫዎች ሁሉ በጣም የወረደና ህዝብን የናቀ ምርጫ የተደረገበት አሁን ነው። እንደውም አልፎ ተርፎ መጠለያ ጣቢያ ያሉትን ይሄው የኦሮሙማ ይሄው መንግስት ያፈናቀላቸውና ከቦታቸው ከልዩ ልዩ ቦታ አባሮ አማራ ክልል በመጠለያ ጣቢያ ያሉትን የገደሉህንና ያሳደዱህን ንብረትህን የዘረፉትንና የወሰዱብህን ምረጥ ተብሎ አስገድዶ እነኝህን ሰዎች አስመርጧቸዋል። እንግዲህ ተመልከት፣ እንኳን በስደት መፈናቀያ እንትን መጠለያ ያሉትን ቀርቶ እስረኞችን ወንጀለኞችን ራሱ አስገድዶ እንደዚህ ማድረግ አይገባም ነበር። ይሄ የግፍ ግፍ እንደተፈጸመባቸው ነው። እና ምርጫ ለማደናቀፍ የሚለው ራሱ የፈጠረው ነገር ነው። ሌላው ይህንን የአሩሲውን ጭፍጨፋ በተመለከተ ይሄ በግልጽ የሚታየው ነው እንጂ በግልጽ የማይታይ ብዙ ነገሮች ተደርጓል። የዚህ ጭፍጨፋ ዋናው አስጨፍጫፊና ጨፍጫፊ ራሱ የኦህዴድ ብልጽግና መንግስት ነው። ለዚህም ይህንን ጭፍጨፋ የተቃወሙ እስላም ክርስቲያኖች እነኝህን ለማገዝ በሚሄዱበት ጊዜ የኦሮሞ ሚሊሺያና ልዩ ኃይል ፖሊስ ጨምረው ወደ ቦታው እንዳይደርሱና እርዳታ እንዳይደርስባቸው ሁሉ ተደርጎ እንትን ተብሏል። ንብረታቸውን ከተቃጠለ በኋላ ከተቃጠለው እንደውም ለማትረፍም የተደረገውን ጥረት ሁሉ ሰው እንዳይጠጋና እንዳይተርፍ ብሎ አሰድዷቸዋል። እንግዲህ ምርጫ ለማደናቀፍ ነው የሚለው ነገር እነኚህ ስደተኛ ጣቢያ ያሉትን የምንድነው ስደተኛ ልበል፣ በገዛው ሀገራቸው ስደተኛ ናቸው ያው ናቸው እነሱም የተፈናቃዮችን 8 ዓመት እዛ ሲቀመጡ አንዲት ጠብታ ውሃ እንኳን ያልሰጠ እሱ የጫካ ቤተ መንግስት ሲያሰራ ተመልከት። ይሄ አሁን ዛሬ የተደረገው ጭፍጨፋ በራሱ በብልጽግና የተካሄደና በኦሮሙማ ክልላዊ መንግስት በእነ ሽመልስ አብዲሳ የተፈጸመ ነው። ለእሱም ብዙ ማስረጃ አለ። እስካሁን በዚህ በ8 ዓመት ውስጥ አብይ አህመድ ስልጣን ከወጣ ብዙ ግድያዎች፣ ብዙ መፈናቀሎች ተደርጓል። ብዙ የባንክ ዝርፊያ፣ ብዙ እገታ ተደርጓል። እስካሁን አንድም ለፍርድ የቀረበ የለም። ይሄ ራሱ ማን ሰራው ብለህ ብትል ይኸው መንግስት ነው። እና ፈንጃ መከንኩ፣ ስብሰባ ሊያደናቅፉ የአፍሪካን አንድነት እንደዚህ ሊያደርጉ ነበር። ይሄ ሁሉ እንግዲህ እያደረገ አንድም ቀን በነኝህ በአፈናቃዮችም በገዳዮችም በአራጆችም አንድም ሰው ለፍርድ አላቀረበም። ይህ ማለት የራሱ ራሱ የሰራው መሆኑን ማመላከቻ ነው። በፊትም ደግሞ እሱ ራሱ ለዚህ የተዘጋጀ መሆኑን አብይ አህመድን ብትነካ በአዲስ አበባ ብቻ 50,000 ሰው ይታረዳል ብሎ ማስጠንቀቂያም ሰጥቷል። ከዚሁም ጋር ባርቆበትን እውነቱን እንትና ማን ነው ይሄ ጆሃር መሐመድ በሜንጫ አንገት አንገቱን እንለዋለን አንድ ኦርቶዶክስ አንገቱን ቀና ቢያደርግ ብሎ በዚሁ ባሩሲ ክልል የተደራጀና በቅድ እየተሰራ መሆኑን የሚያመላክት ነው። እየተናበቡ የሚያደርጉት ነገር መሆኑን ይሄ ምንም ጥያቄ ውስጥ የሚገባ ነገር አይደለም።
0: ይገርም ነው።
1: እና ሌላው እንግዲህ ከዚሁ ጋር የኦርቶዶክስ ምን ላይ ሰጥቷል የሚለውን ጥያቄ ነው። ምናልባት ይሄ ጥያቄ ካለ ልሄድበት ይችላለሁ።
0: አዎ፣ በእርግጥ ዋናው የኦርቶዶክስ ቤተክርስቲያን ከዚፍት ሰው ማክት ተለብሶ ብዙ ነገሮች ተካሂዷል። ነገር ግን በአሁኑ ሰዓት ቤተክርስቲያንን እናሰራለን አሉ እንጂ ይሄ ነገር በውስጥ በዛ በኦርቶዶክስ ውስጥ ከላይ ባሉት ውስጥ ያለ ነገር ነው እየተባለ የውስጥ ተኩላዎች ተብሎ እንኳን ዛሬ በአባቶች እየተናገሩ ነው። በውስጥ በዚህ በኦርቶዶክስ ውስጥ ይህ ነገር የኦርቶዶክስ እርምጃ ለምን አልተወሰደም? እስካሁን ብዙ ጊዜ ህዝቡ እየጠየቀ ነው፣ ወጣቱ አልተወሰደም። ስለዚህ እስቲ ንገርና ለምን የሚለውና እንዴት ሊሆን ይችላል? ምንድን ነው እዛ ውስጥ ያለው ሳውቴ ከምታውቃቸው ነገር ብታወጣና ወደ በኋላ የወጣቱ የኦርቶዶክስ ወጣት በአሁኑ ሰዓት ያለውን አቋም እንወያይበታለን።
1: አዎ፣ እንግዲህ እርምጃ ለምን አልተወሰደም የሚለው አንደኛ አብይ አህመድ ለሚሰሩት ጥፋት ይሄ ኦህዴድ ብልጽግና ለሚያደርገው ግድያ ቅድመ ሁኔታዎችን አመቻችቷል። ተቃውሞ እንዳይነሳበት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሲኖዶስን ሙሉ ለሙሉ አፍርሶ የራሱን የገዳይ ቡድን አቋቁሟል። እነ ሳብሮስን አስቀምጦ እዛ ቁጭ አድርጓል። ፓትሪያርኩም ቢሆን የሚያዩትና የሚሰሙት ነገር የለም፣ መናገርም አይችሉም። ጠቅላላ በሼልድ ተደርገው ዙሪያቸውን ተከበው አንዲት ነገር መናገር አይችሉም። ያለነሱ ስምምነት ሙሉ በሙሉ የሚሰጡት መግለጫ ሁሉ ከአራት ኪሎ ቤተ መንግስት እየተሰጠ የሚያነቡት እንጂ እነሱ የሚሰሩት ነገር አይደለም። አይተው እንደሆነ ከአንድ ወር በፊት የርክበ ካህናት የስብሰባ ተደርጎ ነበር። ያንን ስብሰባ ሲኖዶስን ስብሰባ አይተን እጅግ አዝነናል። ስልህ ምን ያህል ሃይማኖቱን እንዳስረገጡት እና የአሩሲ ጉዳይ አጀንዳም እንዳልሆነ የክርስቲያኖች መጨፍጨፍ አጀንዳም እንዳልሆነ። እርግጥ እዛ ውስጥ ከሰሩት ስራ ፓትሪያርኩ አንድ ነገር ሰርተዋል ሳይሆን አሳስበዋል። ይኸውም በሳውዲ አረቢያ ሞት የተፈረደባቸው ሰዎች እንዳሳሰባቸውና ምሕረት እንዲደረግላቸው እንዳውም ደብዳቤ ጽፈዋል ነው የሚባለው ለሳውዲ አረቢያ መንግስት። ይሄ አንድ ስራ ያንን የሰሩት። የአሩሲውን ጭፍጨፋ በተመለከተ ማረጋጋት የሚባል ነገር ማንን እንደሚያረጋጉ እንኳን አይታወቅም። ሁለተኛ ሪፖርቱንን ቤተ ክህነትና ይሄ ሃይማኖት ጉባኤ የሰጡት ሶስት ሰው ተገደለ፣ እሱም የሃይማኖት ትራ ግጭት ነው ምናምን ብለው ነው። ይህ ማለት የዚህን የህዝቡን ሰቆቃ፣ የህዝቡን እልቂት፣ የቤተ ክርስቲያኑን መቃጠል፣ የቅርስ መውደም ይህንን የኦርቶዶክስ ቤተ ክርስቲያን ሲኖዶሱን እንዳላሳሰበውና ወደፊትም ተመሳሳይ ግጭት እንዲፈጠር ጥንቅ እንደመስጠት ነው፣
0: መንገድ እንደመክፈት።
1: በነገራችን ላይ አንድ የዘር ማጥፋት ወንጀል ሲሰራ የገደለው ያቀደው የፈጸመው ሁሉ ያዘዘው ሁሉ ተጠያቂ ነው። አዘ ሴም ቲንግ ይህንን በተለይ የዜና ማሰራጫ የሆኑ የመንግስት የልዩ ልዩ ሪፖርት የሚያደርጉ ኃይሎች ይህንን በትክክል መግለጽ አለባቸው። ይህንን የዘር ማጥፋት ወንጀል መደበቅ በራሱ ትልቅ ቅጣት የሚያስቀጣ ነው። ባለፈው ትልቅ ቅጣት ስል በዚህ በጀኖሳይድ ከገደለው እኩል የሚያስቀጣ ነው። አሁን የኢትዮጵያ ሰብአዊ መብት ጉባኤ የተባለው በዚሁ ኮሚሽን ነው። በዚህ በመንግስት የተቋቋመው የሃይማኖት ጉባኤ የሃይማኖት ምንድነው የሃይማኖቶች ጉባኤ ነው የሚባል ነገር የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እነኚህ ሶስት ድርጅቶች ጉዳዩ በቀጥታ ይመለከታቸዋል። የሰብአዊ መብት ኮሚሽን በመንግስት የተቋቋመ ሲሆን ሶስት ሰው ብቻ ነው የሞተው ብሎ ማድረጉ ለወንጀሉ ተባባሪ መሆኑንና በፍርድ ቤት ከገዳዮች እኩል የሚያስጠይቅ ወንጀል እየሰራ እንደሆነ ነው። ይህ ማለት ጄኖሳይዱ ዘር ማጥፋቱ እንዳይቆም ተራ ግጭት ነው ብሎ በማለትና ከዚህ ከነገሩን በማቃለል ነገም ሌላ ወንጀል እንዲሰራ መንገድ እየሰጠ ነው ማለት ነው። የሃይማኖት ጉባኤ የተባለውም በተመሳሳይ ሁኔታ የሰራው ነገር ነው። እነኚህን ነገሮች ወንጀላቸውን ከፍ የሚያደርገው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የሰብአዊ መብት ኮሚሽን እና የሃይማኖት ጉባኤ የተባሉት ማስቆም ይችላሉ፣ ማውገዝ ይችላሉ። ትክክል አይደለም ብለው ደግሞ እነኚህን ሰዎች እርምጃ ይወሰድባቸው ብለው ቦታው ድረስ ሄደው ማጣራትም ሁሉ ነገር የሚችሉ አቅሙ እያላቸው ሊያደርጉት አልፈለጉም። እንዲያውም ወንጀሉን ሊያዳፍኑና ገዳዎችን በመተባበር ላይ እንዳሉ ነው ሁኔታው የሚያሳየው። ስለዚህ ከገዳዎች እኩል ተጠያቂ ናቸው። ገዳዎቹ እንዳውም የበለጠ እንትን ነው የሚባሉበት ምንድን ነው? ታዘው ነው፣ በትዕዛዝ ነው። ከአራት ኪሎ ታዞ እና ከኦሮሞ መንግስት ታዞ የተደረገ ስለሆነ አዛዦቹ ናቸው ትልቁን ድርሻ የሚወስዱት፣ ገዳዎቹ ብቻ አይደሉም። እና ስለዚህ አሁን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ለዚህ ጭፍጨፋ፣ ለዚህ ፍጅት፣ ለዚህ ንብረት ውድመትና ቅርስ መውደም ጥያቄ እንዳታነሳ በኦሮሞ ሲኖዶስ ወይም በዘረኞች ቤተክርስቲያኗን ሙሉ በሙሉ ያጠራት ስለሆነ አንድም ልትተነፍስ አልቻለችም። በህይወት አለ ሲኖዶስ አለ ማለትም አይቻልም በአሁኑ ሰዓት። ስለዚህ የዚህን የአሩሲውን ጉዳይ ከሚያዳፍነው እናንትን ከሚለው ዋናው ነገር ድምፅ አለመኖሩ፣ ያንን የሚከታተል ክፍል አለመኖሩ ነው። ሌላው ከዚሁ ጋር ታስታውስ እንደሆነ በመቀሌ ጦርነት እንዳይነሳ ተብሎ አሜሪካን፣ እንግሊዝ፣ ካናዳ ምናምን ሁሉ እንትን አውሮፓ ህብረት ሁሉ እየሰራ ነው። ለሚጨፈጨፉት አማሮች ግን ለሚጨፈጨፉት ኦርቶዶክስ አንድም የተነፈሰ የለም። አንድም ሰው፣ አንድም ድርጅት፣ አንድም ትልልቅ መንግስት የምትለው አንዲትም ነገር። ይሄ ሁሉ ነገር እንግዲህ በርቱ ብሎ ማበረታታት ነው።
0: አዎ እንግዲህ ይሄ ዋናው እንዳልከው ነው። ነገር ግን ይሄንን ድርጊት በተደጋጋሚ ነው የምናየው የምንሰማው። በእርግጥም ውጪ ብንሆንም ሁሉ ነገሩ ይደርሰናል። ከቤት ማፍረስ ጀምሮ ሰዎችን በተናገሩት ሁሉ እየታሰሩ እንትን እያልን፣ በተለይ ቀደም የጠቀስከው አለ የጁሃር መሐመድ አሩሲ ላይ በሜንጫ ነው አንገት አንገታቸው የሚለው ቪዲዮ እስካሁን ድረስ አለ በየቦታው ሁሉም እኔም ጋር አለ። በአሁን ሰዓት ያለውን አቋም እንኳን ይሄ ነው ብለን ባንልም ያቺ የተናገረችው ተግባራዊ ሆነች በአሁን ሰዓት። እና ትንሽ መርዝ ሲረጭ ብዙን እንደሚያደርስ ሁሉ ያየነው ነው በወገኖቻችን ላይ በኦርቶዶክስ። ለመሆኑ ይሄንን የኦርቶዶክስ ሃይማኖት ውስጥ ያሉ ተኩላዎች አባቶች ብዬ መናገር ይከብደኛል፣ ይህን ነገር በውስጥ አብሮ የሚያቀነባብሩ አሉ ወይ? ካለፈው ሲኖዶሱ ለሁለት ተከፍሎ እንደገና በእርቅ ተብሎ ከተደረገ ወዲህ ብዙ ነገሮች ለውጦች አይተናል። ይኖራሉ ብለት ገምታለ ወይስ ሌሎች ናቸው በዚህ በመንግስት በኩል የተደራጁ ናቸው ብላል የኦሮሞ ሊብሬሽን ፍሮንት? ይህን አይደለሁም በዚሁ በብልጽግና የተደራጁ በኦሮሞ ስም የወታደሩ የኦሮሞ ልብስ ለብሶ እየተናገረ የሚደረግ ነው ያደለሁም ብሏል። ስለዚህ በሳ ውስጥም የዚህ አንድ ድጋፍ እንዲደረግ የሚገፋፉ አሉ ራሳቸው እዚህ ውስጥ እያሉ እስቲ ብትነግረን።
1: አዎ እዚህ ላይ አንድ በግልጽ የሚታይ ነገር ቢኖር ምንድን ነው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ለመክፈል ወደ ሶስት እንትን ተከፍላለች በአሁኑ ሰዓት፣ የትግሬ ሲኖዶስ፣ የኦሮሞ ሲኖዶስ እና ደግሞ ሌላው የምንለው ኢትዮጵያዊ ሲኖዶስ። ኢትዮጵያዊ ሲኖዶስ የምንለውም ይሄ እንግዲህ እነኚህ ሰዎች መጀመሪያ ከዚህ በፊት ወሊሶ ላይ ያደረጉትን ሁላችንም የምናየው አዲስ ነገር አይደለም። ያነሱትንም ቋንቋ ያደረጉትን የሚሄዱበትንም መንገድ የምናውቀው ነው። አብይ አህመድ ማን እንደሆነና በዚህ በክፍፍል ውስጥ የተጫወተውን ጨዋታ እናቀዋለን። በየካቲት ቅበላ ጾም ላይ ህዝበ ክርስቲያኑ ማቅለብሶ በወጣ ጊዜ ያንን ትግል እንዳቆላሹት የሲኖዶሱ እንዳቆላሸው አባት ምንላቸው እዚህ ስም መጥቀስ ይችላል እና አቡነ ጴጥሮስ ሁሉ እና አቡነ አብርሃም ሁሉ ይሄን ነገር በማበላሸታቸው ራሳቸው ምንደቃ የተጣሉበትና አትረቅም የኢትዮጵያ መሬት የተባሉበትም ሁኔታ እንዳለ ምናቀው ነገር ነው። እንግዲህ እዚህ ላይ እና አቡነ ሳውሪዎስ ምን አቡነ የሚለውን ነገር እንትነን ሳውሪዎስ ምን እየሰሩ እንደሆነ በምን ጵጵስናስ ጳጳስ የሆኑ ሰዎች እነማን ናቸው እንዴት ሆኑ በምን ሆኑ የሚለው ሁሉ እንደታሰበ ሆኖ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እንዲያዋረዱና ይህን ጭፍጨፋ እንዲያካሄዱ የተሰጣቸው ተልዕኮ ነው። እና ይሄንን በምንም መመዘኛ ጳጳስ ሊሆኑ የማይገባቸውን ሰዎች የሲኖዶሱ የእንትኑ ህግ የቤተክርስቲያኑ ደንብ ተጥሶ ቀኖና ተጥሶ ነው ጳጳስ የሆኑት። አጠቃላይ በቀኖና ጥሰት የጀመረ በመሆኑ የት ላይ ይቆማል? እንደፈለጋቸው እንዲረቁ እንደፈለጋቸው እንዲሆኑ በስነ ምግባር እንኳን የእንትን የማይላቸው የማይገዛቸው ሰዎች ናቸው። ታስታውስ እንደሆነ ለመሆኑ እንቅልፍ ይጠጣል ይተኛል የሚለውን አባት እንዲህ እንዲህ አይነት ሰዎችና ቀደም ሲል ታሪካቸው በምርጫ 97 ለምሳሌ የዚህ ኢንጂነር የነበረው ቄስ በላይ የሚባለው ሰውዬ የአዲስ አበባ ላይ የተጨፈጨፉትን ሰዎች ያው ታስታውስ እንደሆነ በመርማሪ ኮሚሽኑ ያደረገውን ጥፋት ሁሉ የምታውቀው እነኚህ ናቸው። እንግዲህ ጳጳስ ሆኑ እና ለእንኳን ለመንፈሳዊ ህግ ለስጋዊ ህግ ሊገዙ የማይችሉ ሰዎች ናቸው። እነኚህ ነው እንግዲህ አባት እያልን አሁን እንትን የምንለው እና ምዕመናኑ ራሱን እያስተዳደረ እንጂ ቤተክርስቲያን እየመራቸው አይደለም በአሁኑ ሰዓት። እና ይሄ ሁሉ ነገር ስላለ አባት የሚባለውን ነገር ሁሉ ሊወስድ ስለማይችል ይሄንን ደግሞ ጭፍጨፋ ሊቃወሙ አይችሉም። የማይቃወሙበትን ነገ ጠዋት አብይ አንስቶ ይወረውራቸዋል። ስለዚህ የቆሙበትም እንትን ሌሎችም እነኚህ ሀብት በማከማቸት ፎቅ በመስራት ምናምን ላይ የሚገኙ አባቶች ልንል አንችልም። ከድሃ ጉሮሮ ላይ እየተነጠቀ እንደዚህ የራሳቸውን ህይወት የሚያዘምኑ አባቶችም አባት ብለን ልንላቸውና ለዚህ አሁን ዛሬ ለተነሳው ጥያቄ ምላሽ ይሰጣሉ ተብሎ አይታሰብም። መልኩ
0: በጣም ጥሩ ይሄ ነው። እንግዲህ በተረፈ መንግስት በእርግጠኝነት ይሄን ነገር የሚቃወም ቢሆን ኖሮ በተለይ አባቶች ተነስተው ይሄ ነገር ይቁም፣ ከኛ ጋር አብሮ የሚበሉ የሚጠጡ ጎረቤት ይሆኑ ነው የጨረሳቸው እያሉ በሚናገሩት አይተሃል፣ በቪዲዮ ላይ በአርሲው ሁኔታ ላይ በቃ አይቁም የሚሉት አባሎችን ራሱ መንግስት እያሰራቸው ነው። በአሁኑ ሰዓት አሰራቸው እና ምን ያስመስላል ይሄ ነገር? አይታይም ወይ የመንግስት እጅ እንዳለበት? ምክንያቱም እነኚህ ሲቃሙ አብሮ ልክ ናቸው ብሎ ያን ነገር ከመከላከልና ሄዶ ይሄን ነገር ከማስቆም ለምን እንዲያላችሁ ተብሎ ለምን ታስተባብራላችሁ ብሎ የታሰሩት አለው። እነሱንስ የሚያስረው ምክንያቱ ምንድን ነው? እነኚህ ያለው ሁኔታ ከመግለጽ ውጭ ጠመንጃ ሽጉጥ ወይንም አብይል ሊውረድልን ብሎ ያላሉ ሲሆን ይህን የሚያደርጉበት ምክንያትና አብይ የአብይ ወታደሮች አብይ ራሱ በአስርም ከስር ያሉት በደንብ አድርገው ሰልጥነው የወጡ ሰውን እንዴት እንደሚገሉ ሰውን እንዴት እንደሚያስሩ ሰውን በምን ምክንያት እንደሆነ ብዙ የምናየው ነው። እና ይህ ነገር የመንግስትን እጅ መኖረትን አያሳብቅም ወይ?
1: ወርቆ አንድ ነገር አለ፣ የመንግስትን እጅ እንዳለበት አመላክትም ወይ አያሳብቅም ወይ የሚለውን ይሄ በጣም በጣም እንትን። ለመሆኑ ይህንን ጭፍጨፋ መንግስት አላደረገውም ብሎ የሚላለ ወይ የሚያስተባብላሉ የሚጠራጠራሉ? አብይ አህመድ አሊ ይሄንን አላደረገም አላዘዘም ብሎ የሚጠራጠር ካለ ይሄንን እንትን አለበት። ሌላው ሲኖዶስ ውስጥ ሙሉ ለሙሉ አባቶች የሉም ማለታችንን እንተውና ያሉትም አባቶች ቢሆኑ ይሄንን ሊቃወሙ አይችሉም። አንደኛ አመራሩን የያዘው የኦሮሞ ሲኖዶስ ስለሆነ የኔ ጎሳ ብሎ ነው የተነሳውና ሃይማኖታዊ ሳይሆን ጎሳዊ አመለካከት ስለሚያራምዱ ነሳሪዎስ ይሄ ነገር አይነሳም በሚስሉት። በሁለተኛ ደረጃ ደግሞ በግልጽ በግልጽ ጸረ አማራ፣ ጸረ ኢትዮጵያ፣ ጸረ ኦርቶዶክስ ፖሊሲ መኖሩን ደጋግሞ ደጋግሞ ነግሮናል። የሰበሩን ሰበርናቸው ሲል ምን ማለቱ ነው? አዲስ አበባ ላይ እየተሰራ ያለው ስራ ምን ማለቱ ነው? ይሄ እጅግ ኋላ ቀር የሆነና ዋይልድ የሆነ የስራ አሰራርና ጎሰኛ ቆጥጎጠኛ የሆነ ካለፈው ከትግሬ ነጻ አውጪ ግንባር ከቲፒኤልኤፍ የበለጠ ዘረኛ ሲሆን፣ አዲስ አበባንም እኮ የኦሮሞ ነች ያለው እኮ መለስ ዜናዊ ነው። 97 ዓመተ ምህረት እኮ መለስ ዜናዊ የአዲስ አበባ ህዝብ በዛ ምርጫ አሽተንጥሮ ሲጥለው ቀጣው መፈንገል ስለሚሆን እንግዲህ ባልበላውም ጭሬ ላበላሸው በሚለውን መሰረት የኦሮሞ ነች ብሎ ቤንዚላር ከፍክፎ ወጣ። እነኚህ ደግሞ አዲስ አበባን ምንድነው የምናረጋ ዲስካርድ ነው አንድ የሆነ ነገር እናረጋታለን ብሎ ሲመልስ አብዲሳ እንዳደረገው ሁሉ የሸገር ሲቲ እና አዲስ አበባ ሲቲ እና ለሚቆራ ለምንትስ እያለ ለምን አንድ ነገር ልንገር፣ ኮሪደር ልማት ብሎ አዲስ አበባ ለልማት ከፈረሱ ቤቶች ውስጥ 98% የሚሆነው የወደመው ንብረት እና የተፈናቀለው የተበላሸው ቅርስ በሙሉ ያማራ ነው። ምንም ጥያቄ ውስጥ አይገባም። ተጠንቶና በፕላን የተደረገ ጸረ አማራ፣ ጸረ ኢትዮጵያ፣ ጸረ አንድነት እንትን አዲስ አበባን በኦሮሞ ማንትን ለማድረግ የተደረገ ፕላን ነው። ይህ ምንም ጥያቄ ውስጥ የሚገባ ነገር አለ። ሁለተኛ፣ በመላው ኢትዮጵያ ውስጥ ከአማራ ክልል ውጭ ያለው አማራ በምንም አይነት የመንግስት ስራ የመንግስት እንትን ውስጥ እንዳይጠቀም ብሎ ሙሉ ለሙሉ ይሄ ነገር እንደታወጀበትና አሁን በክልሎች ክልል በሚባሉት ቦታ ሄደ አንድም አማራ እዛ ውስጥ ተቀጥሮ ወይም

በጣም አመሰግናለሁ ፍሬ ሰው። በእርግጥ ይሄ ሁሉ እየታየ ነው፣ በፊት ለፊት የምናየው ነው፣ የምንሰማው ነው። በቀጥታ በኢትዮጵያ ውስጥ ያለው ችግር በብልጽግና የመጣ ነው። 7 ዓመት ውስጥ የሶዶም እንደ ውሃ የፈሰሰ ሰዎች ጥሩ ማለትም ትንሽ ከእጅ ወዳፍ የሚጎርሱበትን ነጥሎ ውጭ የወረወረ ሰዎች በጅብ የተበሉበት እናት ልጇ ጅብ ሲበላው፣ ሌላው ደግሞ የሰው ልጅ የሰው ሆድ ተቀዶ ልጅ አውጥቶ ሽኑን አውጥቶ ለእናት የሚያሳቅፍ እሷም እየሞተች ነው ከሆዷ አውጥቶ እና በእሷ እያሳቀፈ የሚል ዘመን የመጣ በአሁኑ ሰዓት ነው። ይሄ የአርዮስ ዘመን ማለት ነው፣ ወይ መንግስት፣ የአብይ መንግስት። አሁን አንድ ሙዚቃን አንዱ ንግግርና አንድ መዝሙር በግማሹ እንሰማለን፣ ተመልሰን እንመጣለን። ስንመጣ በአሁኑ ሰዓት ወጣቱ በመናም በመናደዱ የኦርቶዶክስ ወጣት ምንም መሪ የለንም፣ እኛው ተደራጅተን ራሳችን መጠበቅ አለብን፣ ከእንግዲህ ወዲህ አይናችን እያየ ከምንሞት እየታገልን እየገደል እንሙት በሚል ደረጃ በአሁኑ ሰዓት በዓለም ደረጃ ተነሳስተው ብዙዎች እየተነጋገሩበት ነው። ወደዛ ምን ትላለ በሚለው እንመጣለን። ነገር ግን እስቲ ትንሽ ብሬክ እንውሰድና አንድ መዝሙርና አንድ ወንድማችን በአገልጋይ ነው የኦርቶዶክስ አገልጋይ የተናገሩትን እንመጣለን። ጠብቀን አንድ ጊዜ

0: እንግዳ ሰው መጥቶ አይደለም የገደላቸው፣ ሌላ አዲስ የሆነ ሰው መጥቶ አይደለም ደማቸውን ያፈሰሰው። እዛው የራሳቸው ሰው አብረው ያደጉ፣ አብረው የበሉ፣ አብረው የጠጡ፣ አብረው ለመትረፍም ጭምር ቃሉን ያሰሙ የነበሩ። ክርስትና በነገራችን ላይ በጣም የሚደንቀው እኔነት ስለሌለበት ነው። በነገራችን ላይ እኔነት ስለሌለበት ነው። ስለተረፍን ወይ ስለተሰበሰብን ወይ እኛው ራሳችን እግዚአብሔር እንዴት እንደሚገኝ ስላወቅን ስለሌላው ግድ አይሰጥንም አንልም ክርስቲያኖች። እንጂማ እንደዛ ብንሆን ኖሮ ማን ያሰቃየን ነበር? ማን ይገለን ነበር? ማን እንደፈለገ ሰይፍ እያነሳ አንገታችን ሊያሳርፍብን ነበር? ማንም። እንዲሁ ዝም ብንል እንዲሁ ራሳችንና ራሳችን ብቻ ነው እንጂ ለሌላው አይመለከተንም ብንል ምንም አንሆንም። ግን እንደዛ እንድንሆን ደግሞ ተብለን አልተጠራንም፣ አልተዘጋጀንም።
1: እንግዲህ ፍሬ ሰው ሰምተሃል። ይህ ወንድማችን በአሁን ሰዓት መንግስት ወስዶ እስር ቤት ከቶታል እና ወጣቱ በየቦታው አሁን እየተነጋገረ ነው። እስከ መቼ ነው የምንሞተው? መሪም የለንም። ምክንያቱም ኦርቶዶክስ ቤተ ክርስቲያን እናሰራለን አለ እንጂ ይህ ነገር ለፍርድ መንግስትን ወጥሮ እነኛ ሰዎች ለፍርድ ወይ ማን ነው የሚለው ገዳዩ ማን ነው ወይ በወታደር ደረጃ በጣም የታጠቀ መጥቶ ኦርቶዶክስ ለማጥፋት የሚደረገውን ነገር የተደረገውን እና የወጣቱ እንቅስቃሴ በአሁኑ ሰዓት በቃ ያለ ይመስላል። ራሳችንም እንደነሱ ትራይድ እንከራከር እንከላከል በሚል ደረጃ ነው ያለው በአሁኑ ሰዓት። ይህ ነገር የግድ እየተነሳ ይመስላል። እንዴት ትላለ
2: ወርቁ? እንደምታውቀው ወጣቱ በአሁኑ ሰዓት የሚሰባሰብበትና የሚናገረው ነገር ቢኖር ወይ ፍሪደም ምን ላይ ነው ብትለኝ፣ ይሄ አርሴናል ማንቸስተር የሚባል ክለብን በመደገፍ ብቻ ነው፣ በሱ ላይ ብቻ ነው መናገር የሚችለው። ሌላ ነገር መናገር አይፈቀድለትም። ዝም አለም፣ ይሄን ስርዓትም ደገፈ፣ የሚጠብቀው ሞት ነው። አሁን አሩሲ ላይ ስለተገደሉ ብቻ አይደለም ማየት ያለብን። ሊቢያም ላይ የተገደሉት በስደት ምን ያህል እንደሚከፍሉ፣ በመውጣት እንኳን ምን ያህል እንትን እንደሚደርስባቸው ወገኖቻችን በየቀኑ በዚህ አሁን በቀይ ባህር እና በሜዲትራኒያን ባህር፣ በሳህራ በረሃ፣ በሊቢያ እንደገና ደግሞ በሱዳን በረሃዎች፣ በጅቡቲ በረሃዎች ዛሬ የኢትዮጵያኖች አጽ በየመንገዱ የሚሰበስበው አጽሙን እንኳን የሚሰበስበው አቶ በየመንገዱ እንትኖች ስደተኞች የሚያዩት ነገር ሆኑ። ይሄ እዚህ ላይ ይሄ ሁሉ እልቂት

0: መጣው አሁን ዛሬ የሚፈጸመው ፊልለፊት የሚፈጸመውን እልቂት እንጂ ውስጥ ውስጥ የኢትዮጵያ ህዝብ ረሃብ የሚሞተው በየኤችአይቪ የሚደረገው ነገር በልዩ ልዩ ነገር አማራን የማጥፋት እንትን የሚደረገው ዘር የማጥፋት ሁኔታ በልዩ ልዩ ሲስተሞች አላልቅ ስላለ ነው አሁን በመሳሪያ የተሞላ እንትን እየተደረገ ያለው። በፍርሃት ሂድና እዛው አማራ ክልል ገብተህ ለቅ ተብሎ የሚደረገው እንግዲህ ወጣቱ አሁን ምርጫ ቀርቦለታል። አንደኛው መታረድ ነው። ሁለተኛው ደግሞ የሚያርደውን ኃይል ጅብ ከሚበላኝ በልቼው ልቀደስ እንደሚባለው ይህንን ኃይል መቋቋም ነው። ሁለት አማራጭ አለ አሁንም። አንደኛ እዛው ከተማ ውስጥ ሆኖ ህዝባዊ አመፅ ማድረግ፣ እዛው ከተማ ውስጥ ሆኖ መታገል ይችላል። ይህ ካልሆነ ደግሞ አሁን ፋኖ በሩን ከፍቶለታል፣ መታገያ መድረክ አለ። አሁን መከላከያ ሰራዊት የሚባለውም ማንኛውም እንትን ይህንን ኃይል አሁን ያለው እድል ፋኖ ነው። አሁን እንግዲህ እየታገለ ያለው ሌላ ኃይል የለም። በኢትዮጵያዊነትና በይህንን መንግስት ጥሎ የስርዓት ለውጥ ለማምጣት የሚታገለው አንድ ኃይል ፋኖ ብቻ ስለሆነ ከሱ ጋር መታገል ይኖርበታል። ሁለተኛ ከዚሁ ጋር አብረን የምናየው የአማራውን ሰቆቃ ስንመለከት የትግሬና የኦሮሞም ሰቆቃ ውስጥ አይደለም ወይ ብለን ጥያቄ ልንጠይቅ፣ ትክክል ነው ግን ከወንድሞቹ ጋር ሆኖ ልክ በኢትዮጵያዊነትና የኢትዮጵያ ሉዓላዊነት ሳይነካ የሚታገል ሁሉ ወደ አንድ ላይ መምጣት አለባቸው። ግን ወደ አንድ ላይ ለመምጣት ካለባቸው እንትን ውስጥ ፋኖን ዛሬ ማን አደራጀው ብለን ብንል ብሶቱን ያደራጀው ያ ጦርነት ሲነሳ ወደ ጦርነት ገባ። ከጦርነት በኋላ ደግሞ ትጥቅህን ፍታ ሲለው አልፈታም አለ። ለምን? ሌላ ጭፍጨፋ እንደሚመጣ ስለሚያውቅና አብዛኛው ጭፍጨፋ እየተደረገ ስለነበረ በአማራ ላይ የሞት ሞት ማንም በጀግንነት ልሞት ብሎ ነው። እና ወጣቱ አሁን ታሪክ በዳፉ ውስጥ ነው ያለው። ታሪክ ሰርቶ መሞት፣ አገርን ነፃ ማውጣት፣ ወይም ደግሞ ተዋርዶና ልክ በቃ ወይ አንበሳ ሞት መሞት ወይ አይጥ ሞት መሞት፣ የትኛው እንደሚበልጥ እንግዲህ ለወጣቱ የሚተው ነገር ነው።
1: ሰዓቱ አሁን አይደለም ወይ? ብዙዎች ወጣቶች በተለይ በሃይማኖታቸው በኦርቶዶክስነታቸው ብዙ የሚያገለግሉ ወጣቶች በቃ ያሉበት ጊዜ አይመስልህም?
0: ያሉ አሉ፣ ግን አብዛኛው ወጣት በዛ ውስጥ ነው ወይ ብትለኝ ትንሽ ገና የማንቸስተር ፍቅር አልለቀቀውም። አምሶሪ ሰይዛት ግን ይህንን ማለት ስላለብኝ ነው። የአብዛኛው ወጣት አሁን ምንድን ነው እንትኑ ስብለየስል ያ ነው እየታየ ያለው። ይኸውም ደግሞ ምን ይናገር ወጣቱ ታፍኖ ይሙት ወይ በምን እንደው ይናገር? እሱ ያለው አንድ ነገር ይሄ ማንቸስተር ነው እና እንትን ምንድን ነው አርሴናል ናቸው። ሌላ ምን ነ ብርሃኑ ነጋ ራሱ የአርሴናል ደጋፊ ነ?
1: አይ ዛማ ቀልድ ነው እኮ የሀገራችን ኳስ ትለው ወደ ውጭ።
0: ቀልድ አይደለም ብርሃኑ፣ እየቀለደ አይደለም። ሳምፕል ሲሰጥ ነው እንጂ ሌላ ነገር አታስቡ። በዚሁ ደንዝዛችሁ ቁሩ እኮ እያለ ነው። አይ አልቀለደም።
1: ልክ ነህ፣ እሱስ ልክ ነህ። ፖለቲካ አመለካከት በዛ ልክ
0: ነው። ሲያጠ ምንድን ነው መረብ ሲጥልና ሲጠልፍ ነው ወጣቱ።
1: ሌላው እንግዲህ ይሄ ነገር ብንናገረው የበለጠ እየጨመረ ነው የሚሄደው፣ የሚቆምበት ጊዜ አይኖረንም እና ለመጨረሻ ሳይሆን እስቲ ወደዚህ በቫንኮቨራችን እንምጣና አንድ 5-7 ደቂቃ አለኝ፣ በዛ ላይ የራስን አስተያየት እዚህ ቫንኮቨር ውስጥ በተለይ ባሪስ ላይ በተደረገው ጭፍጨፋ ላይ የሻማ መብራት እንዲደረግ ወይንም ሰላማዊ እንዲደረግ ተጥሮ ነበረ፣ ግን አልተሳካም። አንደኛ ያልተሳካው አንድ እንጨት አይነድም ነው የሚባለው እና እናደርጋለን እንተባበራለን ወይንም በሀሳብ የሚሰጡት ሁሉ በትክክል አንድ ላይ ኦርጋናይዝ ሆኖ አልተገኘም። ወደፊት ግን አሁን አንድ ድርጅት እየተሻሻለ መጥቷል፣ በዚህ በከተማችን ታውቀዋለህ። ወደፊት ይሆናል ብዬ ገምታለሁ። ግን ምንድን ነው የዋጠው? ድሮ ባንዲራ ይዘን አንተ ማለህበት ሁላችንም እንደው በዚህም በዛም እንሯሯጥ ነበር። አሁን ዝምታው ምንድን ነው? የዚህ ኦርቶዶክስ ቤተ ክርስቲያን እዚያ አካባቢ ያሉት በቫንኮቨር ለምን አላስተባበሩም? ከአንድ ላይት ወንጀል አይደለም አይደለም እንዴ ለሞቱት ያውም ኦርቶዶክሲያኖች የታረዱት እና ኦርቶዶክስ ያለው እዚህ በቫንኮቨር ያሉት የትኛውም ሆኑ የትም ይህን ነገር ተደረገ ካላተደረገ ስለምን አይደረግም የሚል እንዳው በውስጤ ብዙ ጥያቄ ይመጣል። እንዳው አንተም በግልህ ማንም ሳትወክል ለምን እንዲሆናል ምንድነው ችግሩ የሚለውን እንዳውስቲ ብናብላላው ላንድ ለሰባት ደቂቃ
0: እንዳልከው የአማራ አክሽን ኔትወርክ ይሄንን ነገር በኃላፊነት ይወስዳል የሚል ብዙዎቻችን እንትን ነበር አላደረግም። ይሄ እንግዲህ አምራሮቹ መልስ የሚሰጡበት ነገር ይሆናል። ቀደም ሲል እንዲደረጋል ተብሎ በመባሉ በተለይ አሁን በአንተም እንደምታውቀው የግሸን ደብረ ከርቤ ቅድስት ማርያም ቤተክርስቲያን በዚህ በቫንኮቨር የሻማ መብራት ለማካሄድ እንትን ብለው የለም ለብቻ ከመናደርግ የአማራ አክሽን ኔትወርክ ያደርጋል ተብሎ ስለተከሰን እየተጠበቁ ነበር። እስከ አርብ ዕለት ማታ ድረስ እየተየቁ ነበር ተጠብቀው ነበር። ባለመደረጉ ቅሬታ ተሰምቷቸዋል። ምክንያቱም አንዱ ሲጠብቅ የተደረገ ነገር ነው።
1: አዎ ይሄን ላብራራ ፈልጋለሁ። እኔ ላብራራ ፈልጋለሁ በጣም ያው አንተ ስለ ሰማነው ሌሎች ወንድሞች እና ሐሰንም እኔም አሁን ነው ስልኩን ያየሁት ደውሎልን ነበር ሳልነግረው ቀርቻለሁ። አዎ በርግዚ ጊዜ 5 ሰዓት ላይ የሚደረግ የሻማ መብራት ፕሮግራም ነበረን እና አንዱ ለሰዎችም ድጋፍ ሰጥቷል። ነገር ግን በጣም የድጋፉ ምን ያህል ነው? ምክንያቱም የሻማ መብራት በቀላሉ ምን ያው ነገር አለ በብዛት ሰዎች ሊመጣ ሁሉም ልብ የነካ ነው እና ስጠይቅ በህግ ደም መሰረት ፍቃድ ያስፈልጋል የሚል ነገር ተደረገ። ለዛ ደግሞ በስራ ላይ ብዙ ስለተወጠርኩኝ ያንን ፍቃድ ለመጠየቅ ጊዜ ማለት ስለዚህ አራዘም ነው እንጂ አልቆመም። በቅርቡ ይቀጥላል። ቀደም ብለንም ከሰዎች ጋር ሊተነጋግረናል ያው ሰምተዋል እና በቅርብ ይቀጥላል። ነገር ግን ፍቃድ ያስፈልጋል ምክንያቱም ባሁን ላቡላቡ የሚባል በፊሊፒኖች አካባቢ የደረሰው ጉዳት በኋላ ሪፖርት ማድረግና ምንሃል ሴኩርድ እንደሆንክ ለምን ሁለት ሰው አራት ሳይሆንም ያ ሴፍቲ ነው ወይ የሚለው ስለሆነ አንድ ግለሰብ ባዘጋጅ እኔ ለምሳሌ በሹክሹክታኩል ባዘጋጅ ያን ነገር በሙሉ ልወጣው አልችልም አቁም አይደረም አይደለም እንዴ እና ይሄን ነገር ካንስል አድርገን ጽፈነዋል በፖስት አድርገነዋል። ለሚቀጥለው ግን እንደዚሁ እንዳልከው ግሸንም ሆነ ሌሎች ቤተክርስቲያኖች ለካንድላት ተዘጋጅተው ከጠሩን 100% ለመተባበር ዝግጁ ነን። ይሄን በዚህ ላብራራ ልክ ነው እንደዛ ተብሎ ነበር። በጣም ነው እኔም ያዘንኩት።
0: አንድ እሱ ነው። ሁለተኛ ደግሞ በግሸን ቫንኮቨር በግሸን ደብረ ከርቤ ብቻ ሳይሆን ሌሎችን ቤተክርስቲያኖች ሁኔታው የሚመለከታቸው ሲሆን እንግዲህ እዚህ ላይ አንድ ልታይ የሚገባው ነገር ቢኖር አዲስ አበባ ያለው ፖለቲካ ገበርን የሚያደርጋቸው ወገዶች አሉ። እዚህ ላይ አሁን የኢትዮጵያ ኮሚኒቲ የሚባለው ስደተኞችን በፖለቲካ ተሰደው ከሀገራቸው የወጡትን የማይወክል ስለሆነ እና በዚህ ከመንግስት ጋር አብሮ ስለሚሰራ ይሄን ነገር ያነሳው አይችልም። ሌሎችም እንግዲህ አሁን ታዋቂ ፖለቲከኛ የነበሩት ከዚህ ከአብይ በፊት አሁን አብይ ከመጣ በኋላ ኮንዶሚኒየም ምን ልዩ ልዩ ነገር ያላቸው ደግሞ እዚህ ተውጠው ቁጭ ብለዋል። አይነጋገሩም እንዳይነኩም ይፈራሉ። ስለዚህ ለንብረታቸውና እንደውም እኛም እየተቆጣጠሩን እንደሆነ እንጃ እንግዲህ ብዙዎቹ በዛ ደረጃ ላይ ነው አለው የሚሉት ሁሉ አሁን ደብቁኝ ይላሉ። እንግዲህ ያው የምታውቀው ነገር ነው እና ችግሩ ይሄ መስለኛል ወርቁ።
1: በጣም እንግዲህ እናመሰግናለን። የሻማ መብራቱን በተቻለ መጠን ማድረግ አለብን ለአርሲ ብቻ ሳይሆን ላለፉትም። እንደገና ደግሞ ምንሃል ድምጽ ለመሆን ሰዎች ያላግባብ መገደል የለባቸውም። ሰው በሰውን በሃይማኖታቸው በዘራቸው መገደል የለባቸውም የሚል መልኩ እናሳለን። ሌሎች ኃይሎች ካሉና አንዳንድ ሌጋሎችን በማድረግ ወደፊት ይቀጥላል እና አመሰግናለሁ ፍሬሰው ስለዛሬው። ሌላ
0: እሺንም አመሰግናለሁ።
1: የምንጨምረው ነገር ካለ?
0: አይ እንግዲህ በተቻለ መጠን አሁን ምንድነው የሻማ መብራቱ እንደሚቀጥል ነው። የግሸን ደብረ ከርቤ ቤተክርስቲያን ከዚህ ከሄኑ በተደረገ ባደረገችው ጸሎት አሁን የሻማ መብራቱንና ምን እርምጃ መወሰድ አለበት የሚለውንም እየተነጋገሩበት ነው። ሁለተኛ አማራ አክሽን ኔትወርክ የሚለውም በዚህ ጉዳይ ላይ ይተባበራል። አማራ ፋውንዴሽንም በዚህ ጉዳይ ላይ የሚተባበር ነው። የመላ ኢትዮጵያ የባህልና የሰብአዊ መብት ድርጅትም በዚህ ጉዳይ ላይ የሚተባበር ናቸው። ሌሎችም ብዙ ሰዎች ሊተባበሩ ይችላሉ። ግን አሁን ምናልባት አማራ አክሽን ኔትወርክ ሊጠራ ይችላል ብዬ ገምታለሁ። ይህን ያለ እንግዲህ በርቱም በርታ።
1: በጣም ጥሩ እናመሰግናለን። እስከሚቀጥለው ሳምንት እንግዲህ ደህና ሁኔ መልካም ሳምንት ይሆንልን።
0: አመሰግናለሁ። እኔም ባይ
1: ባይ። አድማጮቻችን ካቶ ፍሬሶ ጋር ነበር ውይይት ያደረግነው። በጣም እናመሰግናለን ራስ አስተያየት። የሚቀጥለው ሳምንት ደግሞ በተለይ ዝግጅት እንገናኛለን። ደዚህ ያለንን የውይይት ጊዜ እናቆማለን። እስቲ በኦርቶዶክስ ላይ የተደረገውን በዚህ በተለይ በአርሲ ላይ ያሉትን አንዳንድ ቀንጨብ ቀንጨብ ያለ ነገሮች እናሰማና ወደ አፍሪካ ማማ ሄደን ወደ መዝናኛ ፕሮግራማችን እንሄዳለን። ወርቋ እያለው ነኝ ከዚህ ከሲአይቲአር 101.9 ኤፍኤም ቫንኩቨር ቢሲ ካናዳ የሽክሹክታ ሬዲዮ አዘጋጅ። እስቲ አንዳንድ ክልቦችን ልብ የሚነኩ ክልቦች አሉ፣ እነሱን እንስማ። ነው
2: አዎ፣ አደንዝዘውናል። መግደል መሸነፍ ነው ብለው ሰብከው አደነዘዙን። ነቢይ ማለት ነው መግደል መሸነፍ ነው ያለ መንግስት አሁን ገዳይ ሆኖ መጣ። መሸነፉ አየኸው፣ በራሱ መሰከረበት። አረ ማን ነው ግደል ያለው? አሁን መግደል መሸነፍ ከሆነ ለምን ይገላል? ግልጽ በሆነ ቋንቋ ያጣሉናል፣ አሰራቂ ነን ብለው መሀል ገብተው ይበጠብጡናል። ፌክ ነው፣ ጅልነት ነው ይሄ። ኦርቶዶክሳዊነት ማንነቱ አድማስ ወዲያ ማለፍ የሚችል ከናጅብ አልፎ የሚሄድ አድማስ የማይገድበው ጽርሐ አርያም ብትፈልግ የምታገኝበት ማንነት ያለህ ነህ። በሚያልፉ መሪዎችና በአጭበርባሪዎች የምንታለል አለመሆናችንን መግለጽ ያስፈልጋል።
3: መንግስት ኢትዮጵያ አልፈረሰችም እያለ ነው። ኢትዮጵያ ከዚህ በለጠ መፍረስ ምን አለ? መንግስት በራሱ አንደበት አዛውንቶች እሰበስባለሁ፣ አቅመ ደካሞች እሰበስባለሁ እያሉ አይደለ? ዛሬ ምን እያረገ ነው? አዛውንቶቹን እየጎተተ እያወጣ እየጣል አይደለም ወይ? እርጉዝ አንድ ቀን ምጥ እያዘት እኮ ምን ይጂ አናቀሽም እያለ አይደለም ወይ? ካርታ ያላቸው ይዱ አናቃችሁም እያለ አይደለም ወይ? ጠቅላይ ሚኒስትሩ የመለስ አብይ ማለት ነው ስንት ነው ሸለመንኛ? በልማት በምን ፍሬም ሳይቅ ስንት ነገር ሸልሞናል። እኔስ እድሜን ጨርሻለሁ። ህጻናቶች ትምህርት ቤት ሄዶ እስከሚመለሱ ቤት ፈርሶባቸው ያልተገኙ ህጻናቶች አሉ። ቤት ካከራየ 15,000 እና የሶስት ወር እስራት ቅጣት ይቀጣል። ማን ያስጠጋንኛ? ወዴት እንጠጋ? እኔ አሁን ከፍቶች አሉኝ። ከፍቶችን የት ላርጋቸው? ቤት አለን ብዬ ከፍቶች አሉኝ፣ የት ላርጋቸው? እኔስ ወደ አንድ ጉድጓድ እገባለሁ፣ እነሱ ምን ይብላቸው? የት እንሰደድ? አገራችን አይደለ ኢትዮጵያ?
4: አብይ ኦርቶዶክስ ጠላት ነው፣ የኢትዮጵያዊነት ጠላት ነው። በፍጹም ሀገራዊ ድርድር አይሰራም። በቤተ ክርስቲያን ውስጥ እንኳን ዛሬ የሰላም ድርድር ይደረግ ብለው ከማን ጋር ነው ድርድር የሚደረገው? ኢትዮጵያዊ ከሆነ ሰላምን የሚፈልግ ህዝብን የሚያዳምጥ ቢኖር እውነት ነው ሰላም። አያችሁ፣ አገራዊ ድርድር ከአብይ ጋር ይቻላል ወይ? ይቻላል ወይ? ሰላምን ስለምንጠላ አይደለም፣ አብይ ቤተ ክርስቲያንን ስለሚጠላት ነው። አባቶቻችን አሁንም የምንለምናችሁ እንደ አቡነ ጴጥሮስ በእውነት ላይ ቁሙ እንጂ አብይ መፍትሄ አያመጣም። አብይ መፍትሄ አያመጣም። ይሄንን በልባችን ይዘን ወጣቶች
5: ከመንግስት ጋር እጅና ጓንት አድርገው ይችን ቤተክርስቲያን ተረካቢ አልባ ወጣት
6: እንስሳ እንኳን ሲታረድ ቶሎ ብለህ ነፍሱን አጥፋው ይባላል። ሲያጓራ ያሳዝናል። የሰው ልጅ እየታረደ ያጓራ። አቤት አበስ ገበርኩ ምን ጭካኔ ይሆን? አረ ከየት ተማርነው? አረ ማን ነው ያስተማረን? አረ ይህንን ክፉ ማን ነው ያስተመለከተን? ወገኖቼ፣ አረ ኢትዮጵያ ያን ነበረም ባሏ፣ አረ ኢትዮጵያ ያን ነበረ ምግባሯ። የተራበ እኮ ምትግባር ምታበላ ነበረ፣ እንግዳ እኮ የምትቀበል ነበረ። ዓለም ሲያሳድዳቸው እግራቸውን አጥባ ሀብት ንብረት ሰጥታ እንግዳ አድርጋ በተቀበለች ሁለት ውሃ የነበር ለኦርቶዶክስ ይሄ ነበረ።

ማማ አፍሪካ አሁን ጀመረ። አርማጮቻችን ለአንድ 3 4 ሙዚቃዎችን እናጫውታለን። ማማ አፍሪካ በጣም የሚገርም በዚህ በፊፋ ጨዋታ ላይ በዚህ በሜክሲኮ በተጫወተው ሳውዝ አፍሪካን አፍሪካኖች ምንም ማህል እንዳልደገፉት የማይሳይ ክሊፖች ታይቷል። ገብታችሁ እዩ። ምክንያቱም ሳውዝ አፍሪካ አፍሪካኖችን ካገር ይውጡ ይያሉ በተለይም ኢትዮጵያን ወገኖቻችንን በመግደል በመክፋት እየታወቀና በጣም ችግር ስለፈጠረ ዛሬ አንድ አፍሪካዊ የሳውዝ አፍሪካን ባንዲራ ብድግ እንዳላረገ እያየን ነው። ነግበኔ የሚለው ነገር ይታያል። ስለዚህ በሳውዝ አፍሪካ ውስጥ በሚደረግ በፊፋ ጨዋታ ሶከር ላይ ማንም አፍሪካኖች ሳውዝ አፍሪካን አይደግፉም። ስለዚህ ሳውዝ አፍሪካኖች መጠንቀቅ እንዳለባቸውና ራሳቸውንም ከሌላው አፍሪካ ጋር መሆን ነው። ከሌላ አፍሪካኖች ሌላ ሀገር ሄደው እየተደበደቡ በባህር እየወደቁ ብዙ ነገሮች እየታዩ ግን የገዛ አፍሪካ የሆኑትን ወገኖች እኛንም ኢትዮጵያኖች ጭምር ከፍትሮ እየገደሉ ናቸው በሚል ነው። ሁሉም ባይሆንም ነገር ሁሉንም ይነካል። እና አሁን ለማንኛውም ወደ ሙዚቃችን እንሂድ። Africa by Power.

0: አድማጮቻችን ወርቁ አያሌው ነኝ ከዚህ ከሲአይቲአር 101.9 ኤፍኤም ቫንኩቨር ቢሲ ካናዳ የሽክሽክታ ሬዲዮ አዘጋጅ ማማ አፍሪካን ሁልጊዜ በየሳምንቱ ለ15 ደቂቃ ስለምናጫውት እስከ 20 ደቂቃም እንደ ሁኔታው እንደ ሙዚቃው ርዝመት 13 ከ3 በላይ ነው የምናጫውተው በየሳምንቱ እናቀርባለን ሌሎች እንግዶችን ለማቅረብ እየሞከርን ነው እንግዲህ ብዙ ነገር እንሰራበታለን ማለት ነው ሁላችሁም ተባበሩ የምትወዱትን ሙዚቃ ካለ ላኩልን አፍሪካዊ ሙዚቃ ይሄ በኢትዮጵያኖች ተቆጣ የተቀነባበረ ማማ አፍሪካ የሚለውን ቢአይ ጭምር የተደረገ ነው እና ወደ ዋናው እንግዲህ የመዝናኛ ፕሮግራማችን አሁን ነው ከዚህ ጀምሮ እስከ 9 ድረስ የምትዝናኑበት ሙዚቃ አለ እንዳትረሱ ዛሬ ኳስ ግጥም ያለ አይደለም እንደ ያው በዚህ በባንኮር ውስጥ እና እንሆ ሙዚቃ አንድ ልብህን ላክልኝ የሚለውን አንድ ኤአይ የተቀላቀለበትን ዘፈን ጀባ እላቸዋለሁ ከዛ ፊት ግን ማስታወቂያችን ላሰማችሁ እንሆ
1: Knock, knock. Guess who? MRG Live coming right back at you. This time with a whole new list of upcoming live shows by your favorite artists. Hear this. Marika Hackman, Faye Webster, Empress of, Peter Cat Recording Co., and The Rare Occasions are a few of the artists MRG Live is bringing to you. Follow at MRG Live Official. On Instagram to stay tuned with all the artists performing near you. If you're interested in maintaining a healthy lifestyle during midterms, finals, or any time throughout the year, then Freshie has you covered. Stop in today at Freshie on the Westbrook Mall and order one burrito, salad, or bowl and get the second for free. Buy one, get one for free. Freshie on Westbrook Mall is your one-stop food as fuel choice for people on the move. Freshie, eat, energize.

አድማጮቻችን ከሰበም ሳተርዴይ በ7 ሰዓት እስከ 9 ሰዓት እናዘጋጀን ፕሮግራም ስለተከታተላችሁን ሐሳብና አንዳንድ ነገሮችን ቴክስም ስላረጋችሁልኝ ያመሰግንኩኝ። የሚቀጥለው ሰበት ሳተርዴይ 7 to 9 እንደሚቀጥል ይገለጽኩላችሁ። በዚህ ሰናበታችኋለሁ። በአንድ ሙዚቃ በሁለት ሙዚቃ እንጫወታለን። ከዚህ በኋላ እስከሚቀጥለው ሳምንት ድረስ ኢንፎርሜሽን እና ኢንተርቴንመንትን ስለምታገኙ በጣም ጥሩ ሬዲዮ ነው። ሁላችሁም ይባርካችሁ ነው ብሎ እንግዲህ አይደለም እንዴ ሁላ ቴክስ ምታርኩልኝ። ስለዚህ እስከዛው ድረስ ነው በመሃል ላይ አንዳንድ ጊዜ ተቀራጥቷል የቴክኒካል ችግር ነው። ከቤቴ ሆኜ ወደ ዋናው ስቴሽን ስለማሰራለፍ አንዳንድ ጊዜ ችግር ይገጥመናል። ያን ይቅርታ እየጠየኩኝ እስከሚቀጥለው ሳምንት ድረስ ደህና ሁኑ ልያልኩኝ ከዚህ ከሲአይቲአር 11.9 ኤፍኤም ቫንኩቨር ቢሲ ካናዳ ሹክሽካዝ ሬዲዮ አዘጋጅ ወርቋ ያለው ነኝ። መልካም ሳምንት የሰላም የፍቅር ያንድነት ይሆንልን ይያልኩኝ። ቀበጥ ማጣ ወጣት ሚሎም ዘመናዊ በሆነ መንገድ አሰማችኋለሁ። እድሜ ላይ እንበል እንጂ ብዙዎች ሙዚቃ ክሬት ማድረግ ይቻላል። ሁላችሁም ቤታችሁ